ናይ ነፍሲ ሰላም ዝህልወካ ጥራይ ዝርከብ ናይ ነፍሲ ሰላም ድማ ካብ ኩሉ ብሕልናኻ ዝስማዓካ በደልን ኣንጻር ፍቓድ ኣምላኽ እትገብሮ ዘይምእዛዝን ነጺሕካ ካብ ኣበሳ ነፃ ምስ ትኸውን ጥራይ እዩ በደልን ዓመፃን ምስ ዝህልወካ ሕልናኻ ኩሉ ግዜ ብኣበሳኻ ስለ ዝወቕሰካ መንፈስካ ስለ ዝህወኽን ሰላም ናይ ነፍሲ የብልካን ነፍሲ እትሃድእ ካብ ዝኾነ ይኹን በደል ናይ ሓጢኣት ነፃ ምስ እትኸውን እዩ እዚ ህድኣት ዘይምዘይህሉ ከዓ ነፍሲ እቲ ዝግባኣ መንፈሳዊ ርግፅነት ስለ ዘይብላ ሰንፈላል ትኸውን እዚ ሰንፈላል እዚ ዕረፍቲ ይኸልኣካ ልብኻ ይሽበር ኣእምሮኻ ይናወፅ ድቃስ ትስእን እንተ በላዕካ እንተ ሰተኻ እንተ ተኸደንካ ምንም ኣይጠቐመካን ህይወትካ በዚ ውሽጣዊ ምንዋፅ ትስልኪ በዚ ምስልካይ እዚ መንፈስካ ምስ ደኸመ ከዓ ናይ ስጋ ሕማም እውን ትሓምም ናይ ስጋን ነፍስን ጥዕና እተኣሳሰረ እዩ ነፍስኻ ሰላም ምስ ዘይህልዋ ካብቲ ኣብ መመዓልቲ ዝበፅሓካ ቕልውላዊ ተላዕለ ናይ እምሮ ናይ ልቢ ናይ ከብዲ ናይ ማዕናጡ ወይ ካልእ ውሽጣዊ ሕማም ክትሓምም ትኽእል ካብ ኣምላኽ ምርሓቕን ዘይምእዛዝን ከምዚ ዝኣመሰለ ወፅዓይ ዘምፅእ ከምቲ ሰብነትና መታን ክነብርን መታን ክዳብርን ክጥዕን መግቢ ዘድልዮ ነፍስና ከዓ መግቢ የድልያ እዩ ናይ ነፍሲ መግቢ ድማ መንፈስን ጽድቅን ቅድስናን እዩ ብመንፈስ ምብላእን ጽድቅን ቅድስናን ከዓ ፍረ ናይ ፍቓድ ኣምላኽ ምፍጻም እዩ ፍቓድ ኣምላኽ ምፍጻም ድማ ንኣምላኽ ብኩሉ እናተኣዘዝካ ካብ ኩሉ ሓጢኣትን በደልን ርሕቕካ ነፍስኻ ኣንጺሕካ ኣብ ቅድሚ ኣምላኽ ምንባር እዩ ነታ እትመጽእ መንግስቲ ዘለኣለም ከዓ ብምሉእ እርግጽነት ምጽባያ እዩ ናይ ክርስትያን ተስፋ እውን እዙ እዩ ከምቲ ናይ ሎሚ ጥቕስና እቶም ሕጊኻ ዝፍጽሙ ሰላም ኣለዎም ዝበሎ እቶም ንኩሉ ፍቓድ ኣምላኽ እናፈጸሙ ነታ እትመጽእ ሰማያዊት መንግስቲ ዝጽበዩ ካብ ኩሉ ናይ ሓጢኣት ዕዳን ናይ ሕልና ወቐሳን ነጻ ዝኾነ ሰላም ኣለዎም ናይ ዙርያኦም ሰላም ተሃዊኹካ መከራን ተጨንቖም ነቲ ዘለኣለማዊ ናይ ኣምላኽ ተስፋ ብእምነት እናጠመቱ ብትዕግስትን ብምጽናዕን ንኩሉ ፈተና ብሓይሊ መንፈስ እናሰዓሩ ነቲ ናይ ልቦም ሰላም እቲ ናይ ልቦም ሰላም ከይተሃወኸ ብህድኣት ንጸበባ ይሓልፍዎ ነዚ መገዲ ዝሓዲጎም ንሰላም ብገዛእ ባህጎምን ፍትወቶምን ክረኽብዋ ዝደልዩ ብዙሓት እዮም ሰላም ግና ብእትርከበሉ መገዲ ጥራያ ትርከብ ብዘይካ በቲ እትርከበሉ መገዲ ብካልእ ምንም ኣይትርከብን እያ ሙሉእ ህይወትካ እኳ ክትደልያ ሃሰስ እንተበልካ ምንም ኣይትረኽባን ኢኻ ሰላም ካብቲ መስፍን ሰላም ኣቦ ዘለኣለም ዝኾነ ጐይታ ናይ የሱስ ክርስቶስ ጥራያ ትርከብ እዚ ኸዓ ከምቲ ቅድም ኣቢሉ ተባህለ ንኹሉ ፍቓዱ እናተኣዘዝካ ካብ ኩሉ ግብሪ ዓመፃን በደልን ነጺሕካ ብጽድቂ እትመላለስ ምስ እትኸውን ጥራይ እዩ ዝርከብ በዚ ዘሎናዮ እዋን ሰብ መንፈሱ ሰላም ስለ ዝሰኣነ ብውሽጡ ተሃዊኹ ኣፉ ኸፊቱ ሰላም እኳ እንተበለን እንተደለየን ንሰላም ብመገዲ ኣምላኽ ስለ ዘይደልያን ስለ ዘይጋደለላን ምንም ኣይረኽባን እዩ ሰብ ንኣምላኽ እንተዘይተኣዚዙ ንሰላም ኣምላኽ እውን በቲ እትርከበሉ መገዲ እተዘይደልይዋ ምንም ኣይረኽባን እዩ ደቂ ሰብ ወግሐ ጸብሐ ሰላም ይብሉ ብዛዕባ ሰላም እውን ይዝትዩ ኣለዉ ሰላም ግና መመሊሳ ካብኦም ትርሕቕ ኣላ ኣብ መንጎ መንግስታት ኣብ መንጎ ህዛብ ኣብ መንጎ ሓዳር ኣብ መንጎ ውሉድን ወላድን ኣብ መንጎ ጎረባብቲ ሰላም እናረሓቐ ብዙሕ ሰብ ብእህታ ገጹ ጸሊሙ ንሰላም ከይረኸባ ይነብር ኣሎ ብዙሓት ሰባት ብፍላይ ድማ መንእሰያት ነታ ለይትን መዓልትን ዝምነይዋ ሰላም ናይ ኣእምሮኦም ስለ ዘይረኸብዋ ነፍሶም እውን ብተስፋ ምቑራጽን ብዓቕሊ ጽበትን ስለ እትህወኽ ብሕሱምን ጽርጽሮት ንህይወቶም በዕላቶም ክሕልፉ ይርከቡ ኣለዉ ሰላም ንምርካብ ዘይፍትንዎ የሎን በበይኑ ዝ ዓይነቱ ሙዚቃን ደርፍን ሰላም ናይ መንፈስን ሰላም ናይ እምሮን ንኽረኽቡ ህርድግ ይብሉ ግን ሰላም በዚ ትርከብን እያ ካልእ ሰላም ይህብ እዩ ዝብልዎ በበይኑ ዓይነቱ ፈተናታት ዓመፃ ይኹን ሓጢኣት ብዘየገድስ እውን ይፍትኑ ግን ሰላም ሲ መመሊሳት ኣኻብኦም ትርሕቕ ሰላም በቲ እትርከበሉ መገዲ እንተ ዘይኮይኑስ ብኻልእ መገዲ ኸቶ ኣይትርከብን እያ ሰላም ካብ ኣምላኽ ምስ ኣምላኽ ብኣምላኽ ጥራያ ትርከብ ክቡራት ሰማዕቲ ብዘይ ሰላም ክንነብር ስለ ዘይንኽእል ከምቲ ቓል ኣምላኽ ዝብሎ ንሰላም ንድለያ ንሰላም እውን ንስዓባ ንሰላም ብጐደናታት ጽድቂ ቢልና ክንደልያን ክንበጽሓን ይግባእ ሽዑ ንሰላም ክንረኽባ ኢና ልብና ክሕጐስን ክፍሳህን ኣእምሮና ኸዓ ኽዓርፍ እዩ ምስ ኩሉ ሰብ ከዓ ብሰላም ክንነብር ኢና ምስ ኩሉ እውን ብፍቕርን ብስኒትን ክንነብር ኢና ነቶም ዝጸልኡናን ዝሰጉናን እውን ክነፍቅሮም ምእንቶኦም እውን ክንጽሊ ኢና ኩሉ እዋን ከዓ ጽድቅን ሰላምን ሓጐስን ፍቕርን ለውሃትን ደድሕሬና ክስዕባየን ኣብ ዓለም ምንባርና ካብዚ ህይወት ዝሓሊፉ ኻልእ ክኸውን የብሉን ነዘን ሒደት መዓልታት ናይ ህይወትና ብመንፈስን ብሰላምን ብፍቕርን ብምስጋናን እናተሓጐስና ክነሕልፈን ይግብአና ኣብዛ ምድሪ ሰላምን ፍቕርን ሓጐስ

ዘን ህጣትን አብ ሰማይ ከአናይ ዘለዓለም ህይወት ክህልወና መደብ አምላኽ እዩ ክቡር ሰማዒ ብፍቓድ አምላኽ ዶ ትነብር ኣለኻ ሰላም ናይ ነፍሲ ዘለካ ከምዚ ክትሰምዖ ዝጸናሕካ ናይ ነፍሲ ሰላም ኣብ ሓጢኣት ከለኻ ይትርከብን እያ እስከ ነፍስኻ ምርምር ካብ ናይ ሕልና ክሲ ነፃ ኮንካ ዶ ሰላም ናይ ነፍሲ ኣለካ ነፍስኻ ሰላም ዘይብላ እንተ ኮይና ብርግጽ ኣብኣበሳ ኣለኻ ስለዚ ግዜ ከይሓልፈካ እዋን ጣዕሳ ከይመፀ ኣምላኽ ንዓናባይ ሰላም ክህበካ ይብለካ ኣሎ ንኣምላኽ ተኣዘዞ ብፍቓዱ ተመላለስ ሕልፍን ትርፍን ገይሩ ከዓ ሰላሙ ክህበካ እዩ ንጐይታ ክትእዘዞ ባዕሉ ሃይልን ትብዓትን ይሃብካ ኣሜን